0: ይህ ዲደብሊው ነው። ዲደብሊው ከመሃል አውሮፓ በየለቱ የሚያሰራጨውን ዝግጅት ማሰማት ይጀምራል።
1: ጤና ይስጥልን። የመስከረም 18 ቀን 2019 የዶቼ ቬለ የአንድ ሰዓት ስርጭት ተጀመረ። አብራችሁን ቆዩ። በኢትዮጵያ በትግራይ አማራና አፋር ክልሎች ውጊያ ከተቀሰቀሰ ነገ ማክሰኞ አንድ ሳምንት ይደፍናል። ውጊያው እስካሁን የመቆምም ሆነ የመርገብ አዝማሚያ አላሳየም። በጉዳዩ ላይ የተጠናቀሩ ዘገባዎች በዜና መጽሔት ይቀርባሉ። የኦሮሚያ ምክር ቤት ዛሬ አዲስ ክልላዊ መንግስት መስርቷል። አቶ ሽመልስ አብዲሳ በፕሬዝዳንትነት ሲቀጥሉ ስድስት ምክትሎች ተሾመውላቸዋል። የተባበሩት መንግስታት ድርጅት ጠቅላላ ጉባኤ ዛሬ ይጠናቀቃል። ሁለቱን ጉዳዮች የተመለከቱ ዘገባዎችም ተዘጋጅተዋል። ማህደረ ዜና በነጋሽ መሐመድ፣ ስፖርት በማንተ ጋፍቶት ስለሺ ተጠናቅረዋል። ሰዓታቸውን ጠብቀው ይቀርባሉ። ፀሐይ ጫኔ የዓለም ዜና ታቀርባለች። እኔ ሸቴ በቀለ በመስተንግዶ አብሬያችሁ አመሻለሁ። የዶይቸ ቬለ የአንድ ሰዓት ስርጭት በሳተላይት በኢትዮ ሳት ወይም ደግሞ ኤንኤስኤስ 12 በ10985 ሜጋሄርዝ ሆሪዞንታል ዲደብሊው 08 ላይ ይደመጣል። ዲደብሊው አምሃሪክ በተባለው አፕሊኬሽን በተንቀሳቃሽ ስልክ፣ በታብሌት እና በፌስቡክ የቀጥታ ስርጭቱን ማዳመጥ ይቻላል። የዶይቸ ቬለን ዘገባዎች በዋትሳፕ በቴሌግራም እና በዩቲዩብም ታገኙዋቸዋላችሁ። ቀዳሚው የዓለም ዜና ነው። ፀሐይ ጫኔ
0: የዲደብሊው ዜና።
2: ጤና ይስጥልን። ዜና እናሰማለን። በቅድሚያም ርዕሶቹን። ሰባተኛ ቀኑን ባስቆጠረው የሰሜን ኢትዮጵያው ጦርነት በተለያዩ ከተሞች የበርካታ ሰላማዊ ሰዎች ሕይወት ማለፉን ነዋሪዎች ተናገሩ። የትግራይ ቴሌቪዥን ጣቢያ በድሮን መመታቱን የፈረንሳይ ዜና አገልግሎት ኤፍቢ ዘገበ። ያም ሆኖ ስለ ጥቃቱ ክልሉን እያስተዳደረ ካለው ህዋትም ሆነ ከፌዴራል መንግስቱ ይህ ዘገባ እስከተጠናቀረበት ጊዜ ድረስ ጥቃቱን በተመለከተ የሰጡት አስተያየት የለም። የኢትዮጵያ ፌዴራል ፖሊስ አባላትን፣ የኢትዮጵያ አየር መንገድ ሰራተኞችንና የአፍሪካ ህብረት ታዛቢዎችን ጨምሮ 161 ሰዎችን ግጭት ካለባቸው የትግራይ አካባቢዎች ዛሬ ማስወጣቱን የዓለም አቀፍ የቀይ መስቀል ኮሚቴ በኢትዮጵያ አስታወቀ። በሽብርተኝነት ተከሰው ቃሊቲ ማረሚያ ቤት ታስረው የነበሩ አንዳንድ ፖለቲከኞችና ጋዜጠኞች አስጊ ወደ ተባሉ እስር ቤቶች መዛወራቸውን ቤተሰቦቻቸውና ጠበቃቸው ገለጹ። ሱዳን የኢትዮጵያን አማጽያን ተደግፋለች የሚለውን ክስ ውድቅ አደረገች። የአውሮፓ ህብረት የመከላከያ ክፍተቶችን በመዝጋት ላይ ለሩሲያ ስጋቶች ምላሽ መስጠት ስለሚቻልበት ሁኔታ ዛሬ ሲመክር ዋለ። ዜና በዝርዝር። ሰባተኛ ቀኑንም ባስቆጠረው የሰሜን ኢትዮጵያ ጦርነት በተለያዩ ከተሞች የበርካታ ሰላማዊ ሰዎች ህይወት ማለፉን ነዋሪዎች ተናገሩ። ዶቼ ቬለ ያነጋገራቸው ያለማጣ፣ ሰቆጣና ሰሌን ውሃ ነዋሪዎች በመከላከያ ሰራዊትና ራሱን ትብብር ለህልውና ብሎ በሚጠራው ኃይል መካከል እየተካሄደ ባለው ውጊያ ኢላማቸውን በሳቱ የከባድ መሳሪያዎች የበርካታ ሰዎች ህይወት ማለፉን ተናግረዋል። አስተያየታቸውን ለዶቼ ቬለ ሰጡ አንዲት የሰሌን ውሃ ነዋሪ በመኖሪያ ቤት ላይ በተፈጸመ የከባድ መሳሪያ ጥቃት 6 የአንድ ቤተሰብ አባላት የሆኑ ዘመዶቻቸው እንደተገደሉ ተናግረዋል።
3: እኔ ቤተሰቡ የሞቱት 6 ናቸው። 3 አንድ ቤት፣ 3 አንድ ቤት ማለት ነው። ሰሌ ውሃ ላይ ቁስለኛው በጣም ሙቷል። ቁስለኛም አለ። የት ይታከም? ቁስለኛ ቤት ውስጥ ነው ያለው። ከሞቱት የተረፉት ማለት ነው። የት መሄድ አልተቻለም። መንቀሳቀስ የለም። ተሽከርካሪም የለም። ህክምናውን ቦታ ሩቅ ነው። በተወርዋሪው ከባድ መሳሪያ መንቀሳቀስ አይቻልም። ቤት ውስጥ ነው መሆን የምትችለው። ቤት ውስጥ ነው ያረፈባቸው። ቀኑ 16 እና 17 ትላንትናነት ከትላንትና ወዲያ ማለት ነው።
2: በተመሳሳይ በሰቆጣ ከተማ ባለፈው ቅዳሜ ረፋድ 4 ሰዓት አካባቢ በአንድ መኖሪያ ቤት ላይ ያረፈ ከባድ መሳሪያ ተተኳሽ የአንዲት እናት ህይወት ሲቀጥፍ 2 ህጻናት ልጆቻቸው ላይም ጉዳት መድረሱን የአይን እማኝ ለዶቼ ቬለ ገልጸዋል። ባለማጣ ከተማ በተለያዩ ቀናት በመኖሪያ ቤቶችና በገበያ ስፍራ ላይ በተፈጸሙ የከባድ መሳሪያ ጥቃቶችም የበርካታ ሰዎች ህይወት ማለፉን የአይን ምስክሮች ለዶቼ ቬለ ተናግረዋል። በአካባቢዎቹ በሰላማዊ ሰዎች ላይ ስለደረሰው ሞትና ጉዳት በየአካባቢው የሚገኙ አስተዳደሮች ማረጋገጫም ሆነ ማስተባበያ ማግኘት ዶቼ ቬለ አልቻለም። የትግራይ ቴሌቪዥን ጣቢያ በድሮን መመታቱን የፈረንሳይ ዜና አገልግሎት ኤፍቢ ዘገበ። እንደ ኤፍቢ ዘገባ በክልሉ ዋና ከተማ መቀሌ የሚገኘውና ለህዋት አስተዳደር እንደዋና መረጃ ማሰራጫ የሚታየው የትግራይ ቴሌቪዥን ዋና መስሪያ ቤት ሁለት ጠዋት አካባቢ የድሮን ጥቃት ደርሶበታል። አንድ ሰው አልባ አውሮፕላን ጥቃት ከፍተኛ ድምጽ ሰማን፣ ከህንጻውም ሸሽተናል ሲል ማንነቱን ያልገለጸ የጣቢያው ጋዜጠኛ ለዜና ምንጩ ተናግሯል። ጣቢያው እስካሁን ስለ ሁኔታው አስተያየት አልሰጠም። እንደ ዘገባው በአካባቢው ጋዜጠኛ የተነሱ ፎቶግራፎች የትግራይ ቴሌቪዥን ህንጻ ፊት ለፊት ተወርቶና ጥቁር ሆኖ እንዲሁም በፍንዳታው በርካታ መስኮቶች ወድመው ታይተዋል። 400 የሚጠጉ ሰራተኞች አሉት ጣቢያው። ከጥቃቱ በኋላ ከአየር ውጭ መሆኑንም ሌላ ጋዜጠኛ ለዜና ምንጩ ተናግሯል። ስለ ጉዳቱ ሌሎች ዘገባዎች አለማግኘቱን ኤፍቢ ገልጿል። ትናንት እሁድ መስከረም 17 ቀን 2018 ዓ.ም ተፈጸመ ስለተባለው የድሮን ጥቃት ክልሉን እያስተዳደረ ያለው ህዋትም ሆነ ከፌዴራል መንግስቱ ይህ ዘገባ እስከተጠናቀረበት ጊዜ ድረስ ምንም የተባለ ነገር የለም። ከአርብ ጀምሮ በትግራይ ክልል የስልክና የኢንተርኔት አገልግሎት በመቋረጣቸውም ስለ ግጭቱ ለመዘገብ እንዲሁም ለመገናኛ ብዙሃን አስቸጋሪ መሆኑን ዘገባው አመልክቷል። የኢትዮጵያ ብሮድካስት ባለስልጣን የትግራይ ክልል ቴሌቪዥንን ላልተወሰነ ጊዜ ማገዱን በቅርቡ ያስታወቀ ሲሆን ይህን ጣቢያ ምንጭ አድርገው የሚዘግቡ መገናኛ ብዙሃን ላይም እርምጃ እንደሚወስድ ማስጠንቀቁ ይታወሳል። የኢትዮጵያ ፌዴራል ፖሊስ አባላትን የኢትዮጵያ አየር መንገድ ሰራተኞችንና የአፍሪካ ህብረት ታዛቢዎችን ጨምሮ 161 ሰዎችን ግጭት ካለባቸው የትግራይ አካባቢዎች ዛሬ ማስወጣቱን የዓለም አቀፍ የቀይ መስቀል ኮሚቴ በኢትዮጵያ አስታውቋል። ድርጅቱ ሰዎችን ወደ ሌላ ስፍራ ያዛወረው ሁሉም የሚመለከታቸው ኃላፊዎች ባቀረቡት ጥያቄና በሰጡት ይሁንታ መሰረት የገለልተኛ ሚና በመወጣት መሆኑን ዛሬ ባወጣው መግለጫ አመልክቷል። ከትግራይ ክልል መቀሌ ከተማ ወደ አፋር ክልል ሰመራ የተደረገው ጉዞ የቀይ መስቀል አርማ ምልክት በተደረገባቸው አውቶቡሶችና በዓለም አቀፍ ቀይ መስቀል ኮሚቴ አጀባ የተካሄደ መሆኑንም ጠቅሷል። ከተጓዙት ውስጥም የኢትዮጵያ ፌዴራል ፖሊስ አባላትና ቤተሰቦቻቸው፣ የኢትዮጵያ አየር መንገድ ሰራተኞችና ቤተሰቦቻቸው፣ የሲቪል አቪዬሽን ደህንነት ሰራተኞች፣ የአፍሪካ ህብረት ታዛቢዎችና የኢትዮጵያ ቀይ መስቀል ማህበር አባላት ይገኙበታል በማለት አብራርቷል። ዘገባው የአዲስ አበባ የሚገኘው የዶቼ ቬለው ዘጋቢ የእስክንድር ፍሬው ነው። ይህ ዶቼ ቬለ ዲደብሊው ነው። በሽብርተኝነት ተከሰው በቃሊቲ ማረሚያ ቤት ታስረው የነበሩ አንዳንድ ፖለቲከኞችና ጋዜጠኞች አስጊ ወደ ተባሉ እስር ቤቶች መዛወራቸው ተገለጸ። የተከሳሽ ቤተሰቦችና ጠበቃቸው ለዶቼ ቬለ እንደገለጹት በቃሊቲ ማረሚያ ቤት አንድ ላይ ታስረው ከነበሩ የሽብር ተከሳሽ ፖለቲከኞችና ጋዜጠኞች መካከል የተወሰኑት አርብ ዕለት ለሰብአዊ መብት ጥሰት ተጋላጭ ያደርገናል ወዳሉት ስፍራ ተለያይተው እንዲታሰሩ ተደርገዋል። ተበታትነው እንዲታሰሩ የተደረጉ ከተባሉ 20 ሰዎች መካከል በቅርቡ በይቅርታ ከተለቀቁ ሰዎች ጋር እንዲፈቱ የቀረበላቸውን የይቅርታ ቅድመ ሁኔታ አንፈርምም ያሉት አቶ ዮሐንስ ቦያለው፣ ዶክተር ወንዶሰን አሰፋና ጋዜጠኛ ዳዊት በጋሻው እንደሚገኙበት ጠበቃቸው ሰለሞን ገዛሀኝ ለዶቼ ቬለ ገልጸዋል።
4: በጣም አስከፊውና ከፍተኛ ሰብአዊ ጥሰት ነው ብዬ የምለው ጋዜጠኛ ዳዊትንና አቶ ዮሐንስ ቦያለው እንዲሁም እሱ ባለውን በተመለከተ እዛው ቃሊቲ ታንከር የሚባል ቦታ ላይ ልዩ ጥበቃ የሚደረግበት ቦታ ላይ፣ ያ ማለት ምንድን ነው? ከተለያዩ እስር ቤት ረብሸው ተደባድበው ለማምለጥ ሲሞክሩ የተያዙ እንዲሁም የቆሰሉ እድሜ ልክ ፍርደኞች የሚጠበቅበት ቦታ ነው። እዛ አምጥተው ነው የሚያስቀምጧቸው። አደገኛ እስረኞች ያሉበት ቦታ ነው ሶስቱን የከተቷቸው።
5: ዶክተር ወንደሰን አሰፋን፣ ዶክተር ሲሳይ ብቻው እና ዶክተር ቴዎድሮስ ኃይለማርያምን ወደ ቄንጦ ነው የወሰዷቸው። ዶክተር ወንደሰን አሰፋ ብቻውን ወደ ዞን 6 ነበረ ወሰዱት ያሉት። ዞን 6 ላይ ደግሞ የጸጥታ አካላት የሚታሰሩበት ቦታ ነው።
2: ጠበቃው እንዳሉት የማረሚያ ቤት አስተዳደር እስረኞችን ከማረሚያ ቤት ማረሚያ ቤት ማዘዋወር መብቱ ቢሆንም እነዚህንና ሌሎች ሁለት ተከሳሾችን አደገኛ የሚባሉ ያሏቸው እስረኞች ያሉበት ቦታ እንዲገቡ መደረጋቸው ከፍተኛ የሰብአዊ መብት ጥሰት ነው ብለዋል። ለእስረኞቹ ምልቹ ያልሆኑ ቦታዎች ላይ እንዲገቡ መደረጉም በጤናቸው ላይ ጉዳት የሚያደርስ በመሆኑ እርምት እንዲደረግ ዛሬ ለፍርድ ቤቱ አቤቱታ ማስገባታቸውንም ጠበቃው መናገራቸውን የአዲስ አበባው ዘጋቢያችን ሰለሞን ሙጨ ዘግቧል። ሱዳን የኢትዮጵያን አማጽያን ተደግፋለች የሚለውን ክስ ውድቅ አደረገች። የሱዳን ጦር ኃይል ካርቱም የኢትዮጵያ አማጽ ቡድኖችን እየደገፈች ነው በሚል የኢትዮጵያ ጦር አዛዥ የሰነዘሩትን ክስ ውድቅ ማድረጋቸውን የፈረንሳይ ዜና ምንጭ አጃንስ ፍራንስ ፕሬስ ዘግቧል። እንደዘገበው የኢትዮጵያ ጦር አዛዥ ፊልድ ማርሻል ብርሃኑ ጁላ እሁድ ዕለት ለሰሜኑ የሀገሪቱ ክፍል ውጊያ መባባስ ሱዳን፣ ግብጽና ኤርትራን ከሰዋል። የሱዳን ጦር ኃይሎች እሁድ ዕለት ባወጡት መግለጫ እነዚህን ወንጀሎች ውድቅ እንደሚያደርጉና ፍጹም መሰረተ ቢስ መሆኑን ገልጸዋል። ሱዳን ለዓለም አቀፍ ሕግና ለመልካም ጉርብትና ግንኙነት መርሆች ቁርጠኛ መሆኗንም አክለዋል። የሱዳን ወታደራዊ ኃይል ኢትዮጵያን ከጎርጎሪያኑ ሚያዝያ 2023 ጀምሮ በሀገሪቱ እየተካሄደ ባለው ጦርነት ተቀናቃኙ የሆነውን የፈጥኖ ደራሽ ኃይል በምህፃሩ RSFን ተደግፋለች ሲል መክሰሱንም ዘገባው አመልክቷል። በተጨማሪም ካርቱም ኢትዮጵያ ከተባበሩት አረብ ኤሚሬቶች ጋር በመተባበር ከግዛቷ ላይ የድሮን ጥቃቶች እንዲፈጸሙ ፈቅዳለች በማለት በተደጋጋሚ ስትከስ የቆየች ሲሆን አዲስ አበባና አቡዳቢ ይህንን ክስ ማስተባበላቸውን AFP ዘግቧል። የአውሮፓ ህብረት የመከላከያ ክፍተቶችን በመዝጋት ለሩሲያ ስጋቶች ምላሽ ለመስጠት ስለሚቻልበት ሁኔታ ዛሬ ሲመክር ዋለ። የጀርመን ዜና አገልግሎት ዲፒ እንደዘገበው የአውሮፓ ህብረት የመከላከያ ሚኒስትሮች የአውሮፓን የመከላከያ ዝግጁነት ለማሻሻልና ከሩሲያ ለሚመጡ ስጋቶች በተሻለ ሁኔታ ምላሽ መስጠት ስለሚቻልበት ሁኔታ ዛሬ በብራስልስ መክረዋል። እንደዘገበው ሚኒስትሮቹ የአውሮፓ ህብረት ይፋዊ ተቋማት አንዱ በሆነው የአውሮፓ መከላከያ ኤጀንሲ በቅርቡ የቀረበ ሪፖርት ላይ የተወያዩ ሲሆን ሪፖርቱም የአየር መከላከያ ድሮኖችና የጥይት ክምችትን ጨምሮ በተለያዩ ዘርፎች ጉልህ ክፍተቶች መኖራቸውን ጠቁሟል። እነዚህ ክፍተቶች ለመሙላት የሚደረጉ ጥረቶች አውሮፓ እስከ 2030 ድረስ እንዲኖራት የታቀደውን የመከላከያ ዝግጁነት በከፍተኛ ደረጃ ለማጠናከር በቂ እንዳልሆነ ተገልጿል። ይሁይት በዚህ ዓመት መጨረሻ ላይ ይፋ ለሚደረገው የአውሮፓ ህብረት አዲስ የደህንነት ስትራቴጂ ዝግጅት አካል ነው ተብሏል። የአውሮፓ ህብረት ኮሚሽን ፕሬዚዳንት ኦርሱላ ፎንደር ላይን ለሀገሪቱ የደህንነት ስጋቶች በጋራ ምላሽ ስለመስጠት የሚያስችል ከኔቶ ነጻ የሆነ የአውሮፓ ማስጠንቀቂያ ስርዓት እንዲዘረጋ በዚህ ወር መጀመሪያ ላይ ጥሪ አቅርበዋል። ይህ ዶቼ ቬለ DW ነው። ዜናውን ከማጠቃለላችን በፊት ዋና ዋናዎቹ ላስታውሳችሁ። ሰባተኛ ቀኑን ባስቆጠረው የሰሜን ኢትዮጵያ ጦርነት በተለያዩ ከተሞች የበርካታ ሰላማዊ ሰዎች ህይወት ማለፉን ነዋሪዎች ተናገሩ። የትግራይ ቴሌቪዥን ጣቢያ በድሮን መመታቱን የፈረንሳይ ዜና አገልግሎት AFP ዘገበ። ያም ሆኖ ስለ ጥቃቱ ክልሉን እያስተዳደረ ባለው ህዋትም ሆነ ከፌዴራል መንግስቱ የዘገባ እስከተጠናቀረበት ጊዜ ድረስ ጥቃቱን በተመለከተ የተሰጠ አስተያየት የለም። የኢትዮጵያ ፌዴራል ፖሊስ አባላትን የኢትዮጵያ አየር መንገድ ሰራተኞችንና የአፍሪካ ህብረት ታዛቢዎችን ጨምሮ 161 ሰዎችን ግጭት ካለባቸው የትግራይ አካባቢዎች ዛሬ ማስወጣቱን የዓለም አቀፍ የቀይ መስቀል ኮሚቴ በኢትዮጵያ አስታወቀ። በሽብርተኝነት ተከሰው በቃሊቲ ማረሚያ ቤት ታስረው የነበሩ አንዳንድ ፖለቲከኞችና ጋዜጠኞች አስኪ ወደ ተባሉ እስር ቤቶች መዛወራቸውን ቤተሰቦቻቸውና ጠበቃቸው ገለጹ። ሱዳን የኢትዮጵያን አማጽያን ትደግፋለች የሚለውን ክስ ውድቅ አደረገች። ዜናው አበቃ።
1: ለዓለም ዜናው ፀሐይ ጫኔን አመሰግናለሁ። ወደ ዕለቱ ዜና መጽሔቶች እንሻገር።
0: የዜና መጽሔት
1: በራያ አላማጣ ወረዳ በአላማጣ ከተማና በሰቆጣ ዙሪያ በተካሄደ ውጊያና በተተኮሰ ከባድ መሳሪያ ምክንያት በርካታ ንጹሃን ሰዎች ህይወታቸው ማለፉንና መቁሰላቸውን የአከባቢው ነዋሪዎች ገለጹ። አከባቢው ባለፉት ቀናት ከባድ ውጊያ ከተካሄደባቸው አንዱ ነው። ኢሳያስ ገላው ተጨማሪ ዘገባለው።
6: ዛሬ 7ኛ ቀኑን ባስቆጠረው የሰሜን ኢትዮጵያ ጦርነት በራያ ላማጣ ወረዳ የተለያዩ ቀበሌዎች የሰላማዊ ሰዎች ህይወት ማለፉን ነዋሪዎች ተናገሩ። በሰሌኖሃ ኗሪ ሆኑና 6 የቤት ሰዎቻቸው አባላት በጦርነት ወቅት በተተኮሰ ከባድ መሳሪያ ተመተው መሞታቸውን የሚናገሩት አስተያየት ሰጪም አከባቢው ላይ ከባድ ጦርነት እስከ ትናንትና ድረስ ስለነበር ከዛሬ በፊት ቁስለኛ ይዘን ወደ ህክምና ተቋማት መውሰድ አልቻልንም ሲሉ ይናገራሉ።
7: እኔ ቤት ሰዎች ሞቱት 6 ናቸው። 3 አንድ ቤት 3 አንድ ቤት ማለት ነው። ሳሌ ወሃለ ቁስለኛም አለ የትታከም አታከም ይል ቁስለኛ ቤት ውስጥ ነው ያለው። ከሞቱት የተረፉት ማለት ነው። የት መሄድ አልቻለም። መንቀሳቀስ የለና ተሽከርካሪ የለም። ህክምናውን ቦታ ሩቅ ነው።
6: እዛ አካባቢ ላይ ካንቺ ቤት ሰዎች ውጪ ሌሎች የሞቱ ሰዎች አሉ?
7: ጎረቤት አሞተዋል። በተወርዋሪ ከባድ መሳሪያ ቤት ውስጥ ነው ያረፈባቸው። ቀኑ በ16 እና 17 ትላንትናነት ከትላንትና ወዲያ ማለት ነው።
6: ቅዳሜ መስከረም 16 2019 ዓ.ም በአላማጣ ከተማ በገበያ ላይ በተሰበሰቡ ሰዎች ላይ በወደቀ ከባድ መሳሪያ ተተኳሽም በርካቶች መሞታቸውን የሚናገሩት አስተያየት ሰጪ ማህበረሰቡ ላይ የደረሰው ጉዳት ከዚህ በፊት ከነበረው ጦርነት የላቀ ነው ይላሉ።
8: ከ65 በላይ ንጹሃን ተጎጅተዋል። ይሄ ማለት ሙሉ ከቆቦ እስከ አላማጣ ባሉት ማለት ነው። ገጠራ ገጠሩም ከተማውንም ተደምሮ ማለት። ስለዚህ ቅዳሜ ቀን ገበያ ቀን ሲወጡ ጠብቆ ነው የመታቸው። አላማጣ ቅዳሜ ገበያ 11 ሰው የሞተበት 15 ሰው የቆሰለበት የምልህ ትላንት ወዲያ ማለት ነው። ቅዳሜ ቀን በ16 በህይወታችን እነዚህ አይነት ሆኖብን አያውቅም። ከዚህ በፊት የነበረው ጦርነት የ2013 ነው አይደል አስከፊ የተባለው። እስከ እንደዚህ አይነት አጋጥሞን አያውቅም።
6: በተመሳሳይም ባለፉት 3 ቀናት ከፍተኛ ጦርነት ሲካሄድበት የነበረው የሰቆጣ ከተማ ዙሪያ ከትናንት ጀምሮ መረጋጋቱን ነዋሪዎች ተናግረዋል። ይሁን እንጂ ባሳለፍነው ቅዳሜ ጠዋት በተተኮሰ ከባድ መሳሪያ የአንዲት እናት ህይወት ማለፉንና 2 ህጻናትን መጎዳታቸውን ለዶቼ ቬለ አስተያየታቸውን የሰጡ የከተማው ነዋሪ ይገልጻሉ።
9: ባህል ከተማ ላይ አርፎ ሴት ሞታለች። 2 ህጻኖች ቆስለዋል። ብዙ ቦታ ላይ አርፏል፣ ግን አንደኛው ያረፈው ሰው ገድሏል። 2 ህጻኖች ያቁስሏል። ፈረስ መጋነቢያ አደሩ ደስታ ወፍጮ
6: ባለፉት 2 ቀናት ከባድ ጦርነት ሲካሄድበት የነበረው የራያ አላማጣ ወረዳ ቀበሌዎችም በተለያዩ ቦታዎች ንጹሃን ሰዎች መሞታቸውን የሚገልጹት አስተያየት ሰጪ በሰሌኖሃ ጎቱ በደና ቀበሌ አሞገደንና ሌሎች ቦታዎች ጦርነት እንደነበር ይናገራሉ።
10: ሰሌኖሃ ጎቱ በደና ቀበሌ አሞገደን የአየር ማረፊያ ኩቢ ድርባ ገደራ የሚባለው አገር እዛ ነው። በጣም በቃ አንድ ቤት 3-4 ሰው ይሞታል። አሁን ሰሌዋና ጎቱ በጣም ብዙ ሰው ነው የሞተው። በጣም ብዙ
6: በጉዳዩ ዙሪያ የየአካባቢውን ማህበረሰብ አስተያየት አካተትን እንጂ በመንግስት በኩል መረጃ ለማግኘት ያደረግነው ጥረት አልተሳካም። ለዶቼ ቬለ ዘገባ ኢሳያስ ገላው ከደሴ።
1: የኢትዮጵያ ሰብአዊ መብቶች ጉባኤ ትናንትና ባወጣው መግለጫ ውጊያ በተቀሰቀሰባቸው አካባቢዎች የሚገኙ የማህበረሰብ ክፍሎች ለሞት፣ ለአካል ጉዳት፣ ለመፈናቀል እና ለሌሎች የሰብአዊ መብቶች ጥሰቶች እየተዳረጉ መሆኑን አስታውቆ ነበረ። ሰለሞን ሙጬ ተጨማሪ ዘገባ አለው።
11: የኢትዮጵያ ሰብአዊ መብቶች ጉባኤ በሰሜን ኢትዮጵያ ግጭቶች ዳግም በማገርሸታቸው በዜጎች ላይ ሞት፣ የአካል ጉዳት፣ መፈናቀልና ሌሎች የሰብአዊ መብት ጥሰቶች እየደረሱ መሆኑን ገልጿል። በዚህ የኢትዮጵያ ክፍል ሴቶች፣ ህጻናትና አረጋውያን ከፍተኛ ባለው ፍርሃት ውስጥ መሆናቸውን ማረጋገጡንም ድርጅቱ ይፋ አድርጓል። እንዲህ ያሉ ክስተቶች በጦርነትና ግጭት ወቅት ዓለም አቀፍ የሰብአዊ ህግ በሚመራበት የ1949 የጄኔቫ ስምምነቶች የተደነገጉ የሲቪል ሰዎች ጥበቃን በግልጽ ይቃረናሉ። ምክንያቱ ደግሞ ህጉ በጦርነቱ ወቅት በትጥቅ ግጭት በቀጥታ የማይሳተፉ ሲቪል ሰዎች በሰብአዊነት የመያዝና ከጥቃት፣ ከዛቻ፣ ከማሰቃየትና ከአዋራጅ አያያዝ የመጠበቅ መብት ያላቸው በመሆኑ ነው። በህግ ዘርፍ የህገ መንግስት ጉዳዮች ባለሙያ የሆኑት አቶ አምደ ገብርኤል አድማሱ ይህ ዓለም አቀፍ ድንጋጌ የያዘውን ጭብጥ ተጠይቀው አብራርተዋል።
12: ጦርነት የሚያካሄደው አካል በማንኛውም ጊዜ ማለት ነው፣ በየትኛውም ወቅት ተዋጊዎችና ሲቪሎች ማህበረሰብ መካከል ግልጽነት ማድረግ አለባቸው። ጥቃቶች ሲስተደረው ኢላማዎች ሳይለዩ ሲቪሎች ላይ ጥቃት ማድረስ የጦር ወንጀል ይሆናል ማለት ነው። የቱ ጋ ነው ከኔ ጋር የሚዋጋው አካል ብሎ ለይቶ ጥቃት ማድረስ እንጂ ሲቪሎች ላይ በዘፈቀደ መተኮስ መብት አይኖርም ማለት ነው። በዚህ እንትን መሰረት ሌላው ከጥቃትና ከጭካኔ የተሞላበት አያያዝ የመጠበቅ መብት አላቸው ሲቪሎች እና ሲቪል ተቋማቶች ማለት ነው። ሲቪል ተቋማትና መሰረተ ልማቶች ግልጽ የሆነ ጥበቃ ይደረግላቸዋል። ሆስፒታሎች፣ ትምህርት ቤቶች፣ የእምነት ቦታዎች እና ታሪካዊ ስፍራዎች በዚህ ወቅት ሁለቱም ተዋጊ ወገኖች እነዚህን ተቋማት የመጠበቅ ግዴታ ይኖርባቸዋል ብሎ ይደነግጋል በግልጽ ማለት ነው።
11: በጄኔቫው ስምምነት መሰረት መኖሪያና ትምህርት ቤቶች፣ ሲቪል የሚባሉ ሌሎች መሰረተ ልማቶች ጭምር ጥበቃ ይደረግላቸዋል። ይሁንና ብሔራዊ የሰብአዊ መብቶች ድርጅት ሰሞኑን ባወጣው መግለጫ በትግራይ በአፋርና በአማራ ክልሎች ቀጥሏል ያለው ግጭት የዜጎችን በህይወት የመኖርና የአካል ደህንነት፣ ከቦታ ቦታ የመዘዋወር መብቶችና የዕለት ተዕለት እንቅስቃሴዎች ላይ ከፍተኛ ተጽዕኖ እያሳደሩ ይገኛሉ ብሏል። የአውሮፕላን በረራዎች መቋረጣቸው፣ ከትግራይ ክልል ወደ ሌሎች የሀገሪቱ ክልሎች በየብስ የሚደረጉ እንቅስቃሴዎች ሙሉ በሙሉ መቋረጣቸውንም ማሳያ አድርጓል። በኢትዮጵያ ከቅርብ ጊዜ ወዲህ በተደጋገሙ ጦርነትና ግጭቶች እንዲሁም ጥቃቶች ሲቪል ሰዎችም ሆነ ተቋማት ምን ያህል በግጭት ተዋንያን ኢላማ ከመሆን ተጠብቀዋል የሚለው ላይም የህግ ባለሙያው ምልከታቸውን አጋርተውናል።
12: ተዋጊ አካላቶች መሽገው ታጣቂዎች መሽገው የሚገኙት በብዛት በእነዚህ ክልከላ በተደረገላቸው ተቋማቶች ውስጥ ነው። ሆስፒታሎች፣ በትምህርት ቤቶች፣ በእምነት ተቋማት ተጠልለው እንደሚገኙ ይታወቃል። ያ በራሱ እዛው ተጠልለው ጦርነት ማድረግ በራሱ ጥሰት ነው፣ ህጉን መጣስ ነው። ከዛ በዘለል ደግሞ ጥቃቶችን ሲፈጸሙ እነዚህ ተቋማቶች ታርጌት ሲደረጉ በስህተትም ሆን ተብሎም ታርጌት ሲደረጉ እናያለን። ያ ግን ከዓለም አቀፍ ህግና ከሀገራችን ካለ ከወንጀል ህግ የጦር ወንጀል ተብለው ከተዘረዘሩት ውስጥ በግልጽ እነዚህ ነገሮች ክልከላ የተደረገባቸው እና በወንጀል ሊያስጠይቁ የሚችሉ እንደሆነ የተደነገጉ ስለሆኑ ሊጠበቁ ይገባል የሚል ነው እምነት አለን። የተጠበቁ ነው የሚለው ነገር አያስጋውት ተግል ማለት ነው።
11: ኢሰመጉ ተፋላሚ ወገኖች በአስቸኳይ ግጭት አቁመው ያለምንም ቅድመ ሁኔታ ወደ ድርድር ጠረጴዛ በመመለስ አለመግባባቶችን በፖለቲካዊ ውይይት ብቻ እንዲፈቱ፣ በግጭት አካባቢዎች ለሚገኙ ተጎጂዎች ያልተገደበ የሰብአዊ እርዳታ አቅርቦት እንዲፈቀድም ጠይቋል። ከዚህ በፊት የሰሜን ተብሎ በሚታወቀው ጦርነት በሲቪሎችና መሰረተ ልማቶች ላይ ጥቃት ሲደርስ እንደነበር ዓለም አቀፍ የሰብአዊ መብት ድርጅቶች የመዘገቡት ነው ያሉት የቅድሚያ ለሰብአዊ መብቶች ኢትዮጵያ የህዝብ ግንኙነት ኃላፊ አቶ መብርሄ ብርሃነ፣ ይህ በማንኛውም የግጭት ተሳትፎ ያለው አካል መቆም ያለበት ከባድ ጥፋት መሆኑንም ነግረውናል።
13: ሊሆን ይችላል፣ የባንክ ሊሆን ይችላል፣ የኢንተርኔት እና እርዳታዎች የመሳሰሉት እነዚህ በሙሉ የተጠበቁ ናቸው እና ከባለፈው ከነበረው ልምድ አንጻር ስንወስደው ባለፈው በነበረው የሲቪል ተቋማት ላይ ጥቃት ሲደርስ እንደነበረ ዓለም አቀፍ የሰብአዊ መብት ተሟጋች ድርጅቶች የመዘገቡት እና ብዙ ጊዜ የተናገሩለት ጉዳይ ነው እና በቀጣይ ተጠያቂነት የሚያመጣ ስለሆነ የሲቪል ተቋማት አታክ ሊደረጉ አይገባም። ይሄ የሁሉም ተፋላሚ ኃይሎች ግዴታ።
11: በዚህ ጉዳይ ላይ ከኢትዮጵያ መንግስት በኩል የተባለ ነገር የለም። የፈረንሳይ ዜና አገልግሎት የትግራይ ቴሌቪዥን ዋና መስሪያ ቤት ትናንት በሰው አልባ አውሮፕላን ወይም ድሮን መመታቱንም በፎቶ አስደግፎ ዘግቧል። ለዲደብሊው ሰለሞን ሙጬ ከአዲስ አበባ።
1: በነገራችን ላይ በኢትዮጵያ የተቀሰቀሰውን ውጊያ በማርገብ ውይይት እንዲጀመር ለማድረግ የተባበሩት መንግስታት ድርጅት በዋና ጸሐፊው የአፍሪካ ቀንድ ልዩ ልዑክ በኩል ከብሔራዊና ክልላዊ አገናኞች ጋር ግንኙነት መጀመሩን አስታውቋል። በዚህ ጉዳይ ላይ ታሪኩ ኃይሉ ተጨማሪ ዘገባ አለው።
14: የኢትዮጵያን ሁኔታ አስመልክቶ ቃል አቀባዩ እንዳሉት ግጭቱ መስፋፋቱ ተያይዞም በሰላማዊ ሰዎች ላይ በሚደርሰው የድሮን ጥቃት፣ ሰላማዊ ሰዎች ላይ በሚደርሰው ጉዳት ምክንያት የተባበሩት መንግስታት ድርጅት ስጋት እንደገባው አስታውቀዋል። የሰሜን ኢትዮጵያ ግጭት መባባስ ቀደም ሲል ለነበረው ከፍተኛ የሰብአዊ እርዳታ ፍላጎት ተጨማሪ ጫና መፍጠሩንም ቃል አቀባዩ በጋዜጣዊ መግለጫቸው ላይ አመልክተዋል። በሰብአዊ ስራ መስክ የተባበሩት መንግስታት ድርጅት የሰብአዊ ጉዳዮች ማስተባበሪያ ቢሮ ኦቻ ባልደረቦቻችን በሰሜን ኢትዮጵያ የግጭቱ መባባስ ቀደም ሲል በትግራይ በተከሰቱ ግጭቶች ምክንያት ለተፈናቀሉ ሰዎች ጭምር ከፍተኛ የሰብአዊ ፍላጎቶችን እንደሚያባብስ ይነግሩናል። የተጎዳው አካባቢም ከኤልኒኞ ክስተት ጋር በተያያዘ ከአማካይ በታች የሆነ የዝናብ መጠን እያጋጠመው ነው። ዱጃሪክ እንዳሉት የተባበሩት መንግስታት ድርጅት ከአጋሮቹ ጋር በመሆን በትግራይ በአማራና አፋር የጸጥታ የጸጥታ ሁኔታ በሚፈቅድባቸው ቦታዎች መደበኛ የሰብአዊ ተግባራትን የቀጠለ ሲሆን የአስቸኳይ ጊዜ ፍላጎቶችን እየገመገመና በግጭቱ ለተጎዱት ምላሽ ለመስጠት እቅዶችን እያዘጋጀ ነው። ይሁን እንጂ አለመረጋጋት የተባበሩት መንግስታት ድርጅትን ስራዎች እየጎዳ ነው ብለዋል። ባለፈው ሳምንት እሁድ በሰሜን ምዕራብ ትግራይ በተካሄደ የአየር ጥቃት ለሀገር ውስጥ ተፈናቃዮች ወሳኝ ምግብ እርዳታ የጫነ የጭነት መኪና መመታቱንም ቃል አቀባዩ አመልክተዋል። በአንዳንድ አካባቢዎች የመንገድ መዘጋት የታቀዱ የሰብአዊ እንቅስቃሴዎችን አቁሟል ያሉት ቃል አቀባዩ የተባበሩት መንግስታት ባልደረቦች በሰሜን በተለይም በአማራ አንዳንድ አካባቢዎች የሚደረጉ እንቅስቃሴዎች በታጠቁ ቡድኖች የሰብአዊ ተሽከርካሪዎችና ሌሎች ብሮችን መያዝን ጨምሮ በደህንነት ስጋት ምክንያት ከፍተኛ ገደቦች እያጋጠሟቸው መሆኑን አክለዋል። በትግራይ ክልል የስልክና የኢንተርኔት አገልግሎት መስተጓጎል የሰብአዊ ስራዎችን እንዲሁም የኢኮኖሚ እንቅስቃሴን እንደሚገድብ ዱጃሪ አስረድተዋል። የተባበሩት መንግስታት ድርጅት ሁሉም አካላት ለሰብአዊ አገሮች ደህንነቱ የተጠበቀና ያልተገደበ መዳረሻ እንዲያገኙ ማረጋገጥ እንዳለባቸውም ቃል አቀባዩ አጽንኦት ሰጥተዋል። የተባበሩት መንግስታት ድርጅት ሁሉም ወገኖች ከግጭት ታቅበው ልዩነታቸውን በውይይት እንዲፈቱ ማሳሰቡን የተናገሩት ቃል አቀባዩ ዋና ጸሐፊ ሁኔታውን በቅርበት እየተከታተሉ መሆናቸውንም አስታውቀዋል። የዋና ጸሐፊው የአፍሪካ ቀንድ ልዩ መልእክተኛ ሚስተር ጓንግ ኮንግ ከአገር አቀፍና ክልላዊ ተወካዮች ጋር እየተገናኙ ሲሆን ከአፍሪካ ህብረትና ኢጋድ ጨምሮ ከአገሮች ጋር በቅርበት እየተባበሩ ነው። ይህም በፕሪቶሪያ ማዕቀፍ ስር ውይይት እንዲጀምር ለመደገፍና ወደ ዘላቂ ሰላምና መረጋጋት የሚወስደውን ሰፊ ሂደት ለማራመድ ነው። በ81ኛው የተባበሩት መንግስታት ድርጅት ተመድ ጠቅላላ ጉባኤ ላይ ባለፈው ረቡዕ ንግግር ያደረጉት ፕሬዝደንት ታዬ አጽቀሥላሴ አንዳንድ የውጭ ኃይሎች በአፍሪካ ቀንድ ውስጥ ያለውን መረጋጋት ለማደፍረስ በቋሚነት እየተሳተፉ መሆኑን ገልጸዋል። ኢትዮጵያ በውስጥ ጉዳዩ ላይ ተደጋጋሚ ጣልቃ ገብነቶች ቢኖሩም ከፍተኛ ትዕግስት እያደረገች መሆኑንና በልማት ላይ ያላትን ጽኑ አቋም እንደማትቀይርም ፕሬዝደንቱ አስረድተዋል። እነዚህ የውጭ አካላት የቀጠናው ህዝቦች በሰላምና በብልጽግና የመኖር መብት እንዲያከብሩ መልእክት አስተላልፈዋል። ለዶቼ ቬለ ሬዲዮ ለተጠናቀረው ዘገባ ታሪኩ ኃይሉ ከአትላንታ ጆርጂያ።
1: ዛሬ በኦሮሚያ ክልል አቶ ሽመልስ አብዲሳ በፕሬዝደንትነት የሚመሩት ክልላዊ መንግስት ተመስርቷል። አቶ ሽመልስ የተመረጡት ጮፌ ኦሮሚያ ባካሄደው ስብሰባ ነው። 6 ምክትል ፕሬዝደንቶች ተሾመውላቸዋል። ስዩም ጌቱ።
15: የኦሮሚያ ክልል ምክር ቤት ጨፌ ኦሮሚያ ዛሬ በተቀመጠው በጨፌ 7ኛ ዘመን 1ኛ ዓመት የመጀመሪያ ጉባኤው ላለፉት 5 ዓመታት ምክር ቤቱን የመሩትን አፈጉባኤና ምክትላቸውን በአዲስ አመራሮች በመተካት ነው የተጀመረው። ላለፉት 7 ዓመታት ክልሉን የመሩት የአቶ ሽመልስ አብዲሳን ፕሬዝዳንትነት እንዲያጸድቅ በጨፌ የመንግስት ተጠሪ የቀረበለት ምክር ቤቱ ሹመቱን አጽድቋልም። የፕሬዝዳንትነት ስልጣናቸው በምክር ቤቱ አሁንታ የተራዘመላቸው ርዕሰ መስተዳድር አቶ ሽመልስ አብዲሳ ላለፉት ዓመታት በምክትል ርዕሰ መስተዳድርነት ሲያገለግሉ በቆዩት አቶ አወሉ አብዲፋንታ አቶ ከፍ ያሉ ተፈራን በጨፌ የመንግስት ተጠሪና የክልሉ ምክትል ርዕሰ መስተዳደር እንዲሆኑ በማቅረብ ጨፌው አጽድቆታልም። በክልሉ ርዕሰ መስተዳደርነት ስልጣናቸው እንዲቀጥሉ ሹመታቸው የጸደቀው አቶ ሽመልስ ለምክር ቤቱ ባደረጉት ንግግርም የቀጣይ 5 ዓመታት የመንግስታቸው የትኩረት አቅጣጫን ሲያመላክቱ ፈታኝ ያሉት የክልሉ ጸጥታ ማሻሻል ስራ አንዱ እንደሚሆን ገልጸዋል።
16: ጋሬን ኦሮሚያ ፊለጌን ኦሮሚያ ይጋፍ ለፌ ቃሙሬ ነገኛ ከኘት
15: የኦሮሚያ ተራሮችና ወንዞች በጸጥታ አካላቶቻችን ደምኖ የቆሙት በዚህ አጋጣሚ ሌት ተቀን የህዝቡ ጋሻ በመሆን መስዋዕትነት ሆኖ የሚሰራውን የጸጥታ አካላችን በእናንተ ፊት ላመሰግን ወዳለሁ። ኦሮሚያ እናንተ ስላላችሁ ነው ልውጧት ያሰፈሰፉትን ሁሉ በመመከት ድሏን እያስቀጠለች አለችው። ከፊት ለፊታችሁ ላለው ተልእኮ ከወዲሁ በተለየ አቅጣጫ እንድትዘጋጁ ለማሳሰብ ወዳለሁ። መንግስት በክልሉ ሰላምና ጸጥታ እንዲረጋገጥ በቁርጠኝነት እየሰራ መሆኑን ያመለከቱት አቶ ሽመልስ አባገዳዮችና ሀደ ሲንቄዎች፣ የሃይማኖት አባቶች፣ የፖለቲካ ኃይሎች፣ ምሁራንና የተለያዩ የማህበረሰብ አካላት በዚህ ላይ ተባባሪ እንዲሆኑ ጥሪ አቅርበዋልም። መንግስታችን የፖለቲካ ጥልና ግጭት ለማስቀረት ውይይትን፣ እርቅና ስምምነትን በማጠናከር ለዘላቂ ሰላም እየሰራ ይገኛል። ለሰላም የተከፈተ በርም እስከ መጨረሻው አይዘጋም። በእርቅና ንግግር ነገሮችን ለመፍታት የሚደረገው ጥረት ተጠናክሮ የሚቀጥልም ይሆናል። የፖለቲካ አመለካከት ልዩነት ወደ ግጭት መሸጋገር የለበትም። የትኛውም የፖለቲካ ክርክር በሰላማዊ መንገድ፣ በውይይትና ህጋዊ በሆነ መንገድ መካሄድ አለበት። የህዝቡን መረጋጋት የሚያናጋ ድርጊት ተቀባይነት የለውም። የህዝቡን ሰላም ማስከበር ደግሞ የመንግስት ግዴታ ነው። ይሁንና የተሟላ የተሟላ ሰላምና መረጋጋት በማህበረሰቡ የተሟላ ተሳትፎ እንጂ በመንግስት ብቻ ልሳካ አይችልም።
16: ሞቱማ ቆፋን እንምርከና ማቲን ቃለን ሰጅረኛት ይረከቹን ለሚሊየን ተጃጅለ ሞቱማ እገቻ ደደቢውን
15: አቶ ሽመልስ ከሰላምና ጸጥታው ባሻገር የኑሮ ውድነትን ማረጋጋትና ስናን መዋጋት የመንግስታቸው ሌላው የቀጣይ 5 አመታት ትኩረት መሆኑን በንግግራቸው ወቅት ከተቃቀሷቸው ነጥቦች ይገኛሉ። ቤተሰብ በኑሮ ውድነት መቸገር፣ ዜጎች የመንግስት አገልግሎት ለማግኘት መመላለስ፣ በሌብነት የህዝቡን መብት መጣስ ችግር ነውና እነዚህን ችግሮች ለመፍታት ስራ መፍጠር፣ ምርታማነትን ማሳደግ፣ የመንግስት አገልግሎትን ማቀላጠፍና ሌብነት ላይ እርምጃ መውሰድ የመጀመሪያው ስራችን ይሆናል። ጨፌ ኦሮሚያ ዛሬ ባካሄደው 7ኛ የስራ ዘመን 1ኛ አመት መደበኛ ጉባኤው የኦሮሚያ ክልላዊ መንግስት አስፈጻሚ አካላትን እንደገና ለማደራጀት የቀረበውን ረቂቅ መርምሮ አጽድቋል። ጨፌው የህዝብን ተጠቃሚነት የሚያረጋግጥ ታሪካዊ ውሳኔ ማሳለፉን በገለጸበት በዚሁ ውሳኔው የመንግስት አካላትን ቅንጅታዊ አሰራርና ውጤታማነት ያጠናክራል የተባለለትን አዳዲስ የዞን መዋቅሮችን ይፋ አድርጓል። በዚህም መሰረት ቀደም ሲል የነበሩት 21 ዞኖች በ6 ዋና ዋና ዞኖች እንደገና እንዲዋቀሩ ስለመደረጉ ተመላክቷል። በአዲሱ የዞን መዋቅር መሰረት የተደራጁት 6 ዞኖችም የምስራቅ ኦሮሚያ ዞን፣ የማዕከላዊ ኦሮሚያ ዞን፣ የምስራቅ ኦሮሚያ ዞን፣ የደቡብ ኦሮሚያ ዞን፣ የደቡብ ምዕራብ ኦሮሚያ ዞን እና የደቡብ ምስራቅ ኦሮሚያ ዞን ናቸው ተብሏል። ርዕሰ መስተዳድሩ አቶ ሽመልስ አብዲሳ ምክትላቸው ሆነው ከተመረጡት አቶ ከፍ ያሉ ተፈራ በተጨማሪ የቀድሞ የቤቶች ኮርፖሬሽን ኃላፊ ረሻድ ከማል የሚገኙበት ለቀጣይ ተልዕኮ የተዘጋጁ ያላቸው 6 ምክትል ርዕሰ መስተዳድሮችንም አስተዋውቀው ሹመታቸው በጨፌው ጸድቋል። በክልሉ የተለያዩ ሴክተሮችን የሚመሩ 21 የካቢኔ ሹመቶችም ተሰጥቷል። የኦሮሚያ ክልል ጠቅላይ ፍርድ ቤት ፕሬዝዳንትና ምክትላቸው ቦታ ላይም አዳዲስ ሰዎች የተሾሙ ሲሆን የክልሉ መገናኛ ብዙሃን ኦሮሚያ ብሮድካስቲንግ ኔትወርክ ኦቢኤን የዋና ዳይሬክተርና የቦርድ አመራሮች ተሰይመውለት ሹመታቸው በጨፌው ጸድቋል። ለዶቼቬሌ ዘገባ ስዩም ጌቱ ነኝ ከአዲስ አበባ።
1: ፕሬዚደንት ታዬ አጽቀሥላሴን ጨምሮ በዋናነት መሪዎች እንደዚሁም ደግሞ ውጭ ጉዳይ ሚኒስትሮችና ልዩ ልዩ ባለስልጣናት ንግግር ያደረጉበት የተባበሩት መንግስታት ድርጅት ጠቅላላ ጉባኤ ክርክር ዛሬ ይጠናቀቃል። ለመሆኑ ምን ይቀየር ይሆን? እስክንድር ፍሬው ጉባኤውን በተመለከተ የሚከተለውን ዘገባ አጠናቅሯል።
17: 81ኛው የተባበሩት መንግስታት ድርጅት ተመር ጠቅላላ ጉባኤ የተካሄደው አፍሪካን ጨምሮ በተለያዩ የዓለም አካባቢዎች ያሉ ግጭቶች ልባስ ሳያገኙ በቀጠሉበት በአፋጣኝ እንዲቆሙም ጥሪዎች እየቀረቡ ባሉበት ወቅት ነው። በጉባኤው ላይ ንግግር ያደረጉት የድርጅቱ ዋና ጸሐፊ አንቶኒዮ ጉተሬዝም እነዚህኑ ግጭቶች በመዘርዘር አሳሳቢነታቸውን ገልጸዋል። በለንደን የአፍሪካ ቀንድ የቀጠና የትስስር ማዕከል ዳይሬክተርና የፖለቲካ ተንታኝ አብዱራህማን ሰይድ ለዶቼ ቬለ እንደተናገሩት ከጉባኤው በኋላም ቢሆን ለተለያዩ ግጭቶች ልባት ከመስጠት አንጻር የተለየ ውጤት አይጠበቅም። ይህ የተመድ ድክመት ደግሞ ለአስሮች ዓመታት የቀጠለ መሆኑን ጠቅሰዋል።
18: ተመድ ትርጉም የለሽ ተቋም ሆኖ ለአስርታት ዓመታት ቆይተዋል። በአሁኑ ጊዜ እንደና አፍሪካ ሀገሮች እንደነህን ሌሎች እኛ አባሎች እንሆን እዛ 15 ያለው ወይም ከ5 ሌላ 6-7 እንሆን እና እኩል ድምፅን በድምፅ የመሻር መብት ይኖረን እያሉ ናቸው።
17: የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉቴሬዝ የኃላፊነት ዘመን እንደ ጎርጎሮሳውያኑ የዘመን አቆጣጠር በመጪው የጥር ወር መጀመሪያ የሚጠናቀቀውም በዓለም ላይ ያሉ በርካታ ግጭቶች እልባት ሳያገኙ ነው። እርሳቸው ወደ ኃላፊነት ከመምጣታቸው በፊትና ከዚያም በኋላ የተጀመሩ ግጭቶች አሁንም እንደቀጠሉ ናቸው። እንደ አውሮፓውያን አቆጣጠር በሚያዝያ 2023 የተጀመረውና ከ150,000 በላይ ሰዎች ህይወታቸውን ያጡበት የሱዳን እርስ በርስ ጦርነት አሁንም እንደቀጠለ ነው። በኮንጎ ዴሞክራሲያዊት ሪፐብሊክ ጦርና M23 በሚባለው አማጺ ቡድን መካከል የሚካሄደው ጦርነት እንዲያበቃ የተደረጉ ጥረቶችም እስካሁን ተጨባጭ ፍሬ አላፈሩም። እንደ ጎርጎሮሳውያኑ የዘመን አቆጣጠር ህዳር 2 ቀን 2022 የተፈረመው የፕሪቶሪያው ግጭትን በዘላቂነት የማቆም ስምምነት 4ኛ ዓመቱን ሊደፍን በተቃረበበት ወቅት ደግሞ በሰሜን ኢትዮጵያ ጦርነት እንደገና ገርሽቷል። የመካከለኛው ምስራቅ ቀውስ፣ የሩሲያና የዩክሬን ጦርነትና ሌሎችም ለዓለም ሰላም ፈተና እንደሆኑ ቀጥለዋል። በሰላምና ጸጥታ ጉዳዮች ላይ የሚሰራው አሂምሳ አፍሪካ የተሰኘው የደቡብ አፍሪካ ድርጅት መስራችና ዳይሬክተር እንደዚሁም የፖለቲካ ተንታኝ የሆኑት አዲቲ ላባድር እንደሚሉት ተመድ ኃላፊነቱን እንዳይወጣ ያደረገው አንዱ ምክንያት ለጥቂት ኃያላን ሀገራት ብቻ የተሰጠው የመወሰን ስልጣን ነው።
19: increasingly being abused by veto power carrying states to further their own political agendas.
17: የተባበሩት መንግስታት ድርጅት የጸጥታው ጥበቃ ምክር ቤት ድምጽን በድምጽ የመሻር መብት ባላቸው ሀገራት የራሳቸውን አጀንዳ ለማራመድ ያላግባብ ጥቅም ላይ እየዋለ ነው። ነገር ግን የጸጥታው ጥበቃ ምክር ቤት የተመሰረተው ለሰባዊነት የተባበረ የደህንነት ዋስትና መኖሩን ለማረጋጋት ነው። ጠባብ ለሆኑ ብሔራዊ የውጭ ጉዳይ ፖሊሲዎች መጠቀሚያ እንዲሆን ፈጽሞ አልታሰበም። የጥቂት ኃያላን ሀገራትን ወሳኝነት በተመለከተ ከአፍሪካ በኩል እየቀረበ ያለው ሀሳብ አህጉሪቱ በፍትሐዊነት እንድትወከል የሚጠይቅ ነው። የጸጥታው ጥበቃ ምክር ቤት እንዲሰፋና ድምፅን በድምፅ የመሻር መብትን ያካተቱ 2 ቋሚ መቀመጫዎች እንደዚሁም 5 ቋሚ ያልሆኑ መቀመጫዎች እንዲኖሯት ስትጠይቅ ቆይታለች። አቶ አብዱራህማን ግን ድምጽን በድምጽ የመሻር መብት የሚለው አሰራር ራሱ መቅረት እንዳለበት ይናገራሉ። ለአፍሪካም ሆነ ለሌሎች ሀገራት የሚበጀው ድምጽን በድምጽ የመሻር መብት የሚለው አሰራር እንዲሻርና አሁን ያለው የተመድ አጠቃላይ አወቃቀር እንዲቀየር መጠየቅ መሆኑን ገልጸዋል።
18: ድምጽ በድምጽ የመሻር መብቱ ራሱ ትልቅ ችግር ነው። ምክንያቱም እነዚህ ሀገራት ጥቅማቸውን የሚጻረር ሲሆን በድምጽ የሻሩ ፍትሃዊ ጉዳዮችን ሲያንጎላቱ ነው

0: የኢትዮጵያ ታሪክ የጦርነት ታሪክ ነው። እንደ ጦርነቱ ሁሉ ኢትዮጵያ ለሰላም አንድነቷ፣ ለድገት ብልጽግናዋ የሃይማኖት መሪዎች ጸሎት ዱአ፣ የየተከታዮቻቸው ስግደት ምልጃ፣ የየዘመኑ ፖለቲከኞች ቃል ኪዳን ተስፋ ተለይቷት አያውቅም። ጸሎት ዱአው ስግደት ምኞቱ እየሳተ ቃል ተስፋው እየታጠፈ ጥንታዊቱ ሀገር በጦርነት ማግስት ከጦርነት የመዘፈቋ ዚቅ ግን በርግጥ ለአጥኞቹ ማጠቃለያ እውነትነት ማረጋገጫ፣ ለየዘመኑ ህዝቧ አሳዛኝ ስቃይ ሰቆቃ የመሆኑ ተቃርኖ ነው ቀቢጸ ተስፋው። ኢትዮጵያ እንደገና ጦርነት ላይ ነች። ለምን? ላፍታ አብረን እንጠይቅ። የቀድሞ የኢትዮጵያ ፕሬዝደንት የመንግስቱ ኃይለማርያም ጠላቶች፣ ከሳሽ ወቃሽ ተቾቻቸው ደጋግመው እንዳሉት ሰውየው ጨካኝ፣ ጦረኛ፣ አምባገነን፣ ዋሾ፣ ሌላም ብዙ በጣም ብዙ ሊሆኑ ላይሆኑም ይችላል። ከአያቶቻቸው እስከሳቸው ምናልባት እስከ ልጆቻቸው ያለው ኢትዮጵያዊ ትውልድ ሰላም እንደማያውቅ ማወቃቸው ግን እውነት ምናልባትም ትንቢት ብጤ ነበረ። ለነገሩ ሰውየው ያኔ በትንቢት አያምኑም።
1: የሚያሳዝነኝ ነገር ቢኖር ሰላም ማጣታችን ነው። አያቶቼ ሰላም አልነበራቸውም። አባቴ ሰላምን አቅም፣ እኔ ሰላምን አላቅም። ምናልባት ልጄም
0: ኮሎኔል መንግስቱ የሚመሩት መንግስትና የጀበሃ ሻዕቢያ ጦርነት፣ የመንግስትና የኢዲዩ ጦርነት፣ የመንግስትና የህወሓት ጦርነት፣ የመንግስትና የኦሮሞ፣ የአፋር፣ የሲዳሞ ወዘተ ነፃ አውጪዎች ጦርነት፣ የመንግስትና የኢሃፓ፣ የኢትዮጵያና የሶማሊያ ጦርነት እንዳሉ 17 ዓመት ተዋግተው ባትለው ተሸነፉ። የመንግስቱን ስርዓት ያሸነፉት ኃይላትም የኤርትራ ክፍለ ሀገርን ነፃነት ደግፈው ጭምር ሰላም አወረድን ያሉት ያኔው የኢትዮጵያ ጊዜያዊ ፕሬዝደንት መለስ ዜናዊ በ1983 አጋማሽ እንዳሉት የጦርነት አስከፊ መዘዝን በገጽ በድርጊት ስላዩት ነበረ።
2: እኛ ጦርነትን በቴሌቪዥን አይደለም የምናውቀው። እኛ ጦርነትን በተቃጠሉ ቤቶች ነው የምናውቀው። ባለቀ ህዝብ ነው የምናውቀው። በተጨፈጨፈ ወጣት ነው የምናውቀው። ከእንግዲህ ወዲያ እዋጋለሁ የሚል ካለ መንገዱን ጨርቅ ያርግለት፣ እኛ እንዋጋም። በቅቱናል፣ ሰልችቶናል፣ መሮናል።
0: መንገዱን የተመኘ የሞከረ ኃይልም የለም ማለት እብለት ነው። ግን ከጦርነቱ ለመድረስ የፕሬዝደንት መለስ ዜናዊ የሽግግር መንግስትን የቀደመ አልነበረም። የሽግግር መንግስቱ ዓመት ሳይሞላው የመንግስትና የኦነግ ጦርነት ተጫረ። የመንግስትና የኦሮሚያ ኢስላሚያ፣ የመንግስትና የአልኢትሃድ፣ የመንግስትና የኦብነግ፣ ከሁሉም በላይ የመለስ ዜናዊቱ ኢትዮጵያ የህወሓት ተዋጊዎች ለነፃ ሀገርነቷ የህይወት መስዋዕትነት ሳይቀር ከከፈሉላት የቀድሞ የኢትዮጵያ ክፍለ ሀገር ኤርትራ ጋር ሙሉ ጦርነት ገጠመች። ሌላ እልቂት። 2010 ሌላ መንግስት፣ ሌላ ጦርነት። ከኦሮሞ ነፃነት ሰራዊት ጋር የተደረገ ጦርነት፣ ከህወሓት ጋር፣ ከፋኖ ጋር፣ ከጉሙዝ ከጋምቤላ አማጽያን ጋር እየተባለ በብዙዎች ግምት መቶ ሺዎች በአጭር ጊዜ ውስጥ ረገፉ። ኢትዮጵያውያን ለየሞቶቻቸው ከልማቃቸውን ሳያወልቁ በሐዘን እንደተቆራመዱ ፕሮፌሰር እዝቅኤል ጋቢሳ በቀደም እንዳሉት ለሰላም ይጸልያሉ።
3: አዝነንማ አልቅሰንማ የምናደርገውን አትን ኢትዮጵያ ውስጥ ያለውም ሰው ከምድር ምንም ነገር አይመጣም ብሎ ወደ ጸሎት ከተመለሰ እኮ ቆይቷል።
0: የፕሪቶሪያ ስምምነት፣ የአሩሻ የዳር ኤስ ሰላም ድርድር፣ የአማራ ክልል የሰላም ኮሚቴ፣ ሁሉም ሰላም ለማውረድ ያለሙ ናቸው ተብለው ነበረ። ሁሉም ግን ከሸፉ። ድርድር፣ ስምምነት፣

0: የሰላም ጥረቱ ለመክሸፉ የቀድሞው የኢህአፓ ታጋይ የኢሂደን መስራች የፖለቲካ ተንታኝና ደራሲ ያሬድ ጥበቡ እንደሚሉት መዋቅራዊ ችግር ነው።
1: ዲፕሎማሲ የከሸፈው የአገሪቱን ውስጣዊ ሁኔታ በደንብ ተረድቶ መፍትሄ ለማቅረብ የሚችል ኃይል አለመኖር በአንድ በኩል አለ። በሌላ በኩል ግን መዋቅራዊ ችግር ያለው አገር ነው። ጠቅላይ ሚኒስትሩ የግል ስልጣናቸውን ለማጠናከር የሚወስዳቸው ጭካኔ የተመላባቸው እርምጃዎች አሉ። በሌላ በኩል ኢህአዴግ ወደ ስልጣን ከመጣባቸው ባለፉት 30 ምናምን ዓመታት የፖለቲካ ኤሊቱ መሃል ያደገ አስተሳሰብ አለ። አካባቢን የመምራት የማስተዳደር መብት አለኝ የሚለው ስሜት ጠንካራ ነው። የብሔረሰብ ማንነት የጎላበት ዘመን ላይ ነው ያለነው። በሶስተኛ ደረጃ መሰረታዊ የሆነ ኃላፊነቱን መንግስት መወጣት አልቻለም። ይህ መሰረታዊ ኃላፊነት የዜጎቹ ከቤታቸው ወጥተው በሰላም ተመልሰው የመግባት ያንን ማድረግ አልቻለም።
0: ባለፉት 8 ዓመታት ኢትዮጵያ ውስጥ ጥቃት፣ ግድያ፣ ዘረፋ፣ እገታ ያልተፈጸመበት ጊዜና አካባቢ ከነበረ በርግጥ ጥቂት ነው። ካለፈው ሳምንት ማክሰኞ ለሊት ጀምሮ ደግሞ ሰሜን ኢትዮጵያ ለሶስት ዓመታት ከመንፈቅ በግልጽና በድብቅ የተደገሰላትን እልቂት እያስተናገደች ነው። ደቡብና ሰሜን ምዕራብ ትግራይ፣ ሰሜን አፋር፣ ሰሜንና ማዕከላዊ አማራ ወጣት ወታደሮች፣ ሰላማዊ ሰዎች፣ ቤቶች፣ እንስሳት፣ ሰብል በሰው አልባ አውሮፕላኖች ቦምብ፣ ሚሳኤል፣ በመድፍ አዳፍኔ አረር እያረሩ ነው። አዲስ ጦርነት የተጀመረው ህዝባዊ ወያኔ ሓርነት ትግራይ ህወሓት የአማራ ፋኖና የኦሮሞ ነፃ አውጪ ሰራዊት ኦነሰን ጨምሮ 7 አማጺ ቡድናት የጋራ ትብብር ወይም ጥምረት መመስረታቸውን ባስታወቁ በሁለተኛው ቀን ነበረ። ጥምረቱ ቀድሞ የነበረውን የኃይል አሰላለፍ የቀየረም ያኔ ጠላቶች የተወዳጁበት ወታደራዊ ቅንጅት የተመሰረተበትም ጭምር ነው። ክራይሲስ ግሩፕ የተባለው አጥኚ ተቋም ባልደረባ ማግኑስ ቴለር እንደሚሉት የጥምረቱ መኖር ጦርነቱን ከሰሜን ኢትዮጵያ ወደ ሌላው አካባቢም የመዛመቱን አደጋ ከፍ ያደርገዋል።
2: I think there is a real risk that the fight
3: ውጊያው ወደ መላው ሀገሪቱ የመስፋፋት እውነተኛ አደጋ ለብያ አስባለሁ። የትብብር ለህልውና መመስረት የተለያዩ ታጣቂ ቡድናትን በፌደራሉ መንግስት ላይ የሚያደርጉትን ወታደራዊ ዘመቻ ለማቀናጀት አስፈላጊ ነው። ስለዚህ ህዋትና ፋኖ አማራ ክልል ውስጥ የወሰዱት እርምጃ በሌሎች ቡድናት አማካኝነት ኦሮሚያ፣ ሶማሊያ፣ ቤኒሻንጉል ጉሙዝ ክልሎችና ሌላም አካባቢ ሊጫ
0: የተጣመሩት ቡድናት የተቀናጀ ጥቃት ቢከፍቱ ሊደንቅ አይገባም። ምክንያቱም የተበብሩ ዋና ዓላማ የጠቅላይ ሚኒስትር አብይ አህመድን መንግስት ማስወገድ ነውና። እንደገና አቶ ያሬድ
1: የህልውና ትብብሩን አዋጅ ካስታወስከው አሁን ያለው ሂደት ከቀጠለ የኢትዮጵያ ሀገረ መንግስት መፍረስ ሊያስከትል ስለሚችል ለግል ስልጣኑ ስሱ ወይም ሴንሲቲቭ የሆነውን ጠቅላይ ሚኒስትር ማስወገድ የግድ ነው የሚል የደረሱበት ስምምነት አለ። በሁለተኛ ደረጃ እርስ በርስ በተጓዳኝ ሆሪዞንታል የምናደርገው ውጊያ ሁላችንንም የሚያዳክመን መሆኑን ተረድተናል። ስለዚህ ዋና ጠላት በምንለው ኃይል ላይ ለመረባረብ ስምምነት ላይ ደርሰናል ብለዋል።
0: ጦርነት ሲጀመር ተፋላሚዎች መጀመሪያ የሚገድሉት እውነትን ነው እንዲሉ ሆኖ እስካሁን የተገደለና የቆሰለውን ሰው ቁጥር በዝርዝር ማወቅ አይቻልም። ተፋላሚ ኃይላት ደጋፊዎቻቸው፣ መገናኛ ዘዴዎቻቸው፣ በየፊናቸው ያደራጁት የማህበራዊ መገናኛ ዘዴዎች የፕሮፓጋንዳ ሰራዊትም የሚነዙት የሐሰት መረጃም ስድብና ነቀፋም ተጋግሟል። ጦርነቱ የክራይሲስ ግሩፕ ተንታኝ እንዳሉት መላ ኢትዮጵያ ሊያደርስ ይችላል። ሌሎች የፖለቲካ ተንታኞች እንደሚያምኑት ደግሞ ጦርነቱ ከቀጠለ ከኤርትራ እስከ ሱዳን፣ ከግብጽ እስከ የተባበሩት አረብ ኤምሬቶች ያሉ መንግስታትና ኃይላትን በተዘዋዋሪ ወይም በቀጥታ ጣልቃ ማስገባቱ አይቀርም። የአፍሪካ ህብረት፣ የአውሮፓ ህብረት፣ የተባበሩት መንግስታት ድርጅት፣ ብሪታንያ፣ ዩናይትድ ስቴትስ እና ሌሎች መንግስታትና ድርጅቶችም ተፋላሚዎች ጦርነቱን ከማባባስ እንዲታቀቡና እንዲደራደሩ እየጠየቁ ነው። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬሽ ቃል አቀባይ ስቴፋን ዱጅሪች እንዳሉት በአፍሪካ ቀንድ የዋና ጸሐፊ የአንቶኒዮ ጉተሬሽ ልዩ መልክተኛ አዲስ የሰላም ጥረት ጀምረዋል። ተፋላሚዎች ግን የፌዴራል መንግስት ትብብር ለህልውና ይባሉ ሌላ አንዱ ሌላውን ለማስገበር ከመዛት ባለፍ እስካሁን የደፈለቁትን የሰላም የዲፕሎማሲ አማራጭን በቃላት ደረጃ እንኳን በግልጽ የተናገረ የለም። የቀድሞ ፖለቲከኛ የሆኑ የፖለቲካ ተንታኝና ደራሲ ያሬድ ጥበቡ እንደሚገምቱት ግን ተፋላሚዎች ገለው ሞተው ተጋድለውም ከመነጋገርና መደማመጥ ሌላ ያላቸው አማራጭ ሀገር ማፍረስ ነው።
1: ሀገሪቱን አፍርሰን ወይም እርስ በርስ ይሄን መሬት ነው ያ ያንተ መሬት ነው ብለን እየተታኮስን የትም መድረስ ስለማንችል መደማመጥ፣ መከባበር፣ ቁጭ ብለን ማውራት እንደ አንድ ሀገር ልጅ አንዳችን ለሌላችን ሀዘኔታ የሚኖረን ሁኔታ መፍጠር ምርጫ የለንም የሚል
0: ኢትዮጵያ በአዲስ ጦርነት የምትነደው በቀዳሚው ጦርነት ያለቁ በትንሹ 600 ሺህ ዜጎቿ በቅጡ ሳይዘከሩ ከመተከል እስከ አሴኮ አርሲ፣ ከአብሻግ ጉራጌ እስከ አቤ ዶንጎሮ ወለጋ፣ ከደራ ሰሜን ሸዋ እስከ ውልንጭቴ መተሃራ ምስራቅ ሸዋ የተገደሉ፣ የታገቱ፣ የተደፈሩና የተፈናቀሉ ሰዎች የፍትህ ጭላንጭል ሳያዩ ነው። ዓለም አቀፍ ድርጅቶች እንደዘገቡት ኢትዮጵያ ባለፉት 8 ዓመታት በተደረጉ ጦርነት፣ ጥቃትና ግጭቶች ከቤት ንብረታቸው የተፈናቀሉ ከ2.7 ሚሊዮን የሚበልጡ ዜጎቿም ዛሬም በምግብ መጠለያና ሕክምና እጦት ይሰቃያሉ። ኢትዮጵያ በትንሽ ግምት ከ16 ሚሊዮን የሚበልጥ ሕዝቧ እርዳታ ተመጽዋች ነው። አደገኛውን የአደን ባህረ ሰላጤን አቋርጦ በጦርነት ከምትወድመው የመን ከሚገባው አፍሪካዊ ስደተኛ ከ90% የሚበልጠው ኢትዮጵያዊ ነው። የመንና ሱዳን ውስጥ በየተፋላሚዎቹ ታግቶ መድረሻቶ ወይም ተከፍሎት የሚዋጋውን ኢትዮጵያዊ ወጣት ቁጥር በትክክል የሚያውቅ የለም። የኢትዮጵያ ፖለቲከኞች ግን የመንግስት ይባሉ የተቃዋሚ ወይም የአማጺ ኃይላት ዜጎቻቸውን ለማጥፋት በዜጎቻቸው ገንዘብ ታንክ፣ መድፍ፣ ጀት፣ ድሮን ይሸምታሉ። ነጋሽ መሐመድ ነኝ። እስኪ ቸር ያሰማንም በል።
4: ቀጥሎ የሚቀርበው የስፖርት መሰናዶ ነው። የዛሬውን ዝግጅት ያጠናቀረው ማንተ ጋፍተውት ስለሽ ነው። መልካም ቆይታ።
5: ስፖርት
6: ጤና ይስጥልኝ አድማጮች፣ እንደምን ሰንብታችኋል? ኢትዮጵያውያን አትሌቶች እንደተለመደውና እንደተጠበቀው በበርሊን ማራቶን በወንድም በሴትም ድል ተቀዳጅቷል። የኢትዮጵያ ብሔራዊ የእግር ኳስ ቡድን ነገ በባህር ዳር ዓለም አቀፍ ስታዲየም ወሳኝ ግጥሚያ ይጠብቃል። ለአምስት ዓመታት ግድም በካፍ ታግዶ የቆየው ስታዲየም ይዞታ አሁን ምን ይመስላል? ቃለ መጠይቅ ከስፍራው አድርገናል። የጀርመን ብሔራዊ ቡድን በግሪክ ሽንፈት ገጥሞታል። አሰልጣኙ ታገሱኝ እያሉ ነው። አብራችሁን ቆዩ። በቅድሚያም አትሌቲክስ። ሲጠበቅ በነበረው የበርሊን ማራቶን ሩጫ በወንዶችም በሴቶችም ፉክክር ኢትዮጵያውያን አትሌቶች የበላይነታቸውን በማሳየት ድል ተቀዳጅቷል። በሴቶች ዘርፍ ኢትዮጵያዊቱ አትሌት ትዕግስት አሰፋ 52ኛው የበርሊን ማራቶንን ለሶስተኛ ጊዜ አሸንፋለች። ትናንት እሁድ መስከረም 17 ቀን 2019 ዓ.ም ማለዳ በጀርመን ዋና ከተማ በርሊን በተካሄደው ፉክክር አትሌቷ የደረሰባትን ጉዳት ተቋቁማ ለሶስተኛ ጊዜ አሸንፋለች። በትናንቱ ውድድር ትዕግስት የዓለም ክብረ ወሰን ታሻሽላለች ተብሎ ተጠብቆ ነበር። ሆኖም ውድድሩ ሊጠናቀቅ 2 ኪሎ ሜትር ብቻ ሲቀረው በ40ኛው ኪሎ ሜትር ላይ በገጠማት የጡንቻ መሸማቀ ጉዳት ምክንያት ቀሪውን ርቀት በማነከስ ለማጠናቀቅ ተገዳለች። አትሌቷ ጉዳት ቢደርስባትም እስከ ውድድሩ ፍጻሜ በመዝለቅ ለድል ለመብቃት ያሳየችው ቁርጠኝነት በብርካቶች ዘንድ ከፍተኛ አድናቆትን አትርፎላታል። በዚሁ የሴቶች ማራቶን ፉክክር ሌላኛዋ ኢትዮጵያዊት አትሌት ዳቱ ሂርጳ በሁለተኛ ደረጃ አጠናቃ የብር ሜዳሊያ አጥልቃለች። አትሌት ደራ ዲዳ ሶስተኛ ደረጃ በመያዝ የነሐስ ሜዳሊያ አግኝታለች። በዚህም ኢትዮጵያዊቱ ከአንደኛ እስከ ሶስተኛ ደረጃውን ጠቅልለው በመያዝ የበላይነታቸውን አስመስክሯል። የዓለም የሴቶች ማራቶን ክብረ ወሰን አሁንም ድረስ በኬንያዊቱ አትሌት ሩት ቼፕኬንቲሽ ተይዞ ይገኛል። ክብረ ወሰኑም አትሌቷ 2 ሰዓት ከ9 ደቂቃ ከ56 ሰከንድ ሮጣ ያጠናቀቀችበት ነው። በወንዶች ዘርፍ በተከናወነው የማራቶን ሩጫ ፉክክርም ኢትዮጵያውያን አትሌቶች በበላይነት አጠናቋል። አትሌት ጉያ ዶላ 2 ሰዓት ከ2 ደቂቃ ከ50 ሰከንድ በመሮጥ በአሸናፊነት የወርቅ ሜዳሊያ አጥልቋል። ሌላኛው ኢትዮጵያዊ አትሌት ገመቹ ዲዳ ሁለተኛ በመውጣት የብር ሜዳሊያውን አግኝቷል። የሶስተኛ ደረጃውን ታንዛኒያዊው አትሌት ጋብርኤል ጌራልድ በመያዝ ነሐስ አግኝቷል። ቅዳሜ ዕለት በተከናወነው የሞስኮ ማራቶን ደግሞ ኢትዮጵያዊቱ አትሌት ኑሪት ሽመልስ የቦታውን አዲስ ክብረ ወሰን ጭምር በማስመዝገብ አሸናፊ ሆናለች። ኑሪት አሸናፊ ሆና የወርቅ ሜዳሊያ ያጠለቀችው ውድድሩን በ2 ሰዓት ከ26 ደቂቃ ከ32 ሰከንድ በማገባደድ ነው። በወንዶች ፉክክር ድሉ 2 ሰዓት ከ11 ደቂቃ ከ1 ሰከንድ ሮጦ ያጠናቀቀው ኬንያዊው ሯጭ ሚካ ቼምዌኖ ሆኗል። እግር ኳስ። የኢትዮጵያ ብሔራዊ የእግር ኳስ ቡድን በነገው ዕለት ከሴኔጋል ብሔራዊ ቡድን ጋር ለሚኖረው የአፍሪካ ዋንጫ ማጣሪያ ግጥሚያ የመጀመሪያ ልምምዱን ዛሬ አከናውኗል። ብሔራዊ ቡድኑ ብሉ ናይል ሪዞርት ሆቴል ማረፉ ተገልጧል። ስለ ቡድኑ አጠቃላይ ዝግጅትና የነገው ግጥሚያ የስፖርት ጋዜጠኛ ኦምና ታደለ በቦታው ተገኝቶ ቅኝት አድርጓል። ስታዲየም ውስጥ የታዘበውንም እንዲህ በመግለጥ ይጀምራል።
5: ባህር ዳር ስቴዲየም ያለፉትን 5 ዓመታት የኢትዮጵያ ናሽናል ቲም ጨዋታዎችን ማስተናገድ ሳይችል ቀርቷል። በካፍ እገዳ ከተጣለበት በኋላ የተለያዩ ማሻሻያ ስራዎችን እየሰራ ቆይቷል። በዚህ ማሻሻያ ስራዎች የካታጎሪ 3 ፍቃድን አግኝቶ በካፍ ኢትዮጵያ ከሴኔጋል የሚያደርጉትን የ2027 የአፍሪካ ዋንጫ ማጣሪያ ጨዋታ ለማስተናገድ ብቁ ሆኗል ማለት ነው። እንግዲህ ብዙ ማሻሻዎች ነው የደረጉት። ወንበር ገጠሞች ተጠናቀዋል። 4 የመልበሻ ክፍሎች ሙሉ ለሙሉ ተጠናቀዋል። ሜዳው ሳር ትክክለኛ የተፈጥሮ ሳር ለብሶ በካፍ ባለሙያዎች ተገምግሞ ጥሩ እንደሆነ ታይቷል። እንዲሁም በርካታ ነገሮች የሚዲያ ሰዎች የሚቀመጡበት የቪአይፒ ሰዎች የሚቀመጡባቸው ቦታዎች ሁሉ ተስተካክለው ዝግጁ ሆኖ ቀርቧል። ነገር ግን ስቴዲየሙ ሙሉ ለሙሉ ለማጠናቀቅ እስከ ጥር ወር እንደሚፈጅና ሙሉ ጥላ እንደሚለብስ አንዳንድ ስራዎች የሚቀርቡትን ስራዎች ደግሞ በቀጣዮቹ 6 ወራት ለማጠናቀቅ እየተሰራ እንደሆነ መገንዘብ ችያለሁ።
6: እንግዲህ አሁን ባለበት ሁኔታ በነገው ግጥሚያ ምን ያህል ታዳሚያን ማስተናገድ ይቻላል? ተመልካቾች ክፍት ነው ማለት ነው?
5: አዎ፣ ለተመልካቹ ትኬት ቆርጦ እንዲገባ የኢትዮጵያ እግር ኳስ ፌዴሬሽን ኦዲዮ ትኬት ጀምሯል። እንዲቆረጥ ሽያጭ ተጀምሯል። ነገር ግን የሚጠበቀው ደጋፊ ምን ያህል ነው የሚለውን እስካሁን ድረስ ትክክለኛ የጠራ መረጃ የለኝም። ምክንያቱም አንዳንድ ወንበሮች ላይ፣ አንዳንድ መቀመጫ ቦታዎች ላይ ተመልካቹ እንዳይገባ የሚከለከሉ ቦታዎች ስላሉ ማለት ነው እንጂ ከዛ ውጪ በርካታ ደጋፊዎች በተለይ በባህር ዳር ከተማ ቅስቀሳዎች የተደረጉ ነው። ሰው ወደ ስቴዲየም መጥቶ ብሔራዊ ቡድኑ እንዲያበረታታ ቅስቀሳዎች የተደረጉ ነው።
6: ወንበሮቹ የተከለከሉት በምን ምክንያት ነው? ስላላለቁ ነው ወይስ ሌላ ምክንያት አለ?
5: የካሜራ ባለሙያዎች ሊኖሩ ስለሚችሉ እዛ ቦታ ላይ በዛ ምክንያት ነው እነዛ ቦታዎች ለተመልካቾች ያልተፈቀዱት። በእርግጥ ውስን የስቴዲየም ክፍል አብዛኛው ስቴዲየም ክፍል ለተመልካቾች ክፍት ነው።
6: እሺ፣ በነገው ጨዋታስ እነማን ላይሰለፉ ይችላሉ? ዝግጅቱ በአጠቃላይ ምን ይመስላል?
5: የኢትዮጵያ ብሔራዊ ቡድን በኩል ከሱዳን አቻው ጋር ባደረገው ጨዋታ 1-0 ሲሸነፍ በጨዋታው የቢጫ ካርድ የተመለከተው መስፍን ታፈሰ በሁለት ቢጫ ምክንያት በቅጣት ከነገው ጨዋታ ውጪ ነው። እንዲሁም በሴኔጋል በኩል አሁን ወደ ማንቸስተር ሲቲ የተቀላቀለው የአጥቂ አማካዩ ኢልማን ኢንዲያይ እሱም በቅጣት ምክንያት ያለፈውን ጨዋታ ምልጦታል ከሞዛምቢክ ጋር የአሁኑ ጨዋታም የሚሸነፍ አይደለም። እሱ
6: የጀርመን አሰልጣኝ የርገን ክሎፕ በአውሮፓ እግር ኳስ ማህበር ዩኤፋ ሁለተኛ ግጥሚያቸው በግሪክ የ1-0 ሽንፈት አስተናግዷል። የአሰልጣኙ ተወዳጅነት ቡድኑን ይታደግ ይሆን የሚል ጥያቄ ማጭሯል። በጀርመኑ ቦሩሲያ ዶርትሙንድና በእንግሊዙ ሊቨርፑል ዘመናቸው እጅግ ስኬታማ የነበሩት አሰልጣኝ የርገን ክሎፕ በሊቨርፑል ቀዳሚ 5 ጨዋታቸው አንዱን ተሸንፈው ነበር። የጀርመን ብሔራዊ ቡድን ደጋፊዎችም ያ በሊቨርፑል ዘመን የነበረው ሂደት በብሔራዊ ቡድኑም ይደገማል ሲሉ ተስፋ ሰንቋል። አሰልጣኙ የብሔራዊ ቡድኑን እንዲመሩ ከተሾሙ ጀምሮ ባደረጓቸው 2 ጨዋታዎች ማግኘት የቻሉት 1 ነጥብ ብቻ ነው። ለሽንፈታቸው ሰበቡም እሳቸው መሆናቸውን ገልጠው ተጫዋቾቻቸውን ለመከላከልም ጥረዋል። አንድ ላይ ከሆነን ገና ሳምንታችን ነው እናም ሁሉም የተዛነቀበት በመሆኑ ጊዜ ይሻልም ሲሉ ለውጤት መቸኮል እንደማይገባ በተለመደ አገላለጣቸው አክሏል። አዲሶቹ ተጫዋቾች እንዲሻሻሉ ተዋቸው። ቡድኑ የተመሰረተበት ተጫዋቾች በየቡድናቸው ምርጥ ተጫዋቾች ናቸው። የኔም ድጋፍ አላቸው። እኔን እንደፈለጋችሁ መተቸት ትችላላችሁ። ልጆቹን ግን ተዋቸው። እያንዳንዱን ነገር መገነጣጥል እኮ አያሻንም። አንዳንድ ሰዎች የቡታ ድምፅ ማሰማታቸው ገርሞኛል። መጻኤ ጊዜው እንዳያያዛችን ብሩህ ነው። ያለንን ሁሉ ይዘን እንቀጥላለንም ብሏል። የጀርመን አሰልጣኝ የርገን ክሎፕ እስካሁን ባደረጓቸው 2 ግጥሚያዎች ከኔዘርላንድ ጋር 1 እኩል ተለያይተው 1 ነጥብ ማግኘት ሲችሉ ትናንት በግሪክ ደግሞ የ1-0 ሽንፈት ደርሶባቸዋል። አሰልጣኝ የርገን ክሎፕ ያሉት የፊታችን አሙስ ከሰርቢያ ብሔራዊ ቡድን ጋር በሚኖራቸው እንዲሁም ቅዳሜ ከግሪክ ጋር በሚያደርጉት የመልስ ጨዋታ የሚታይ ይሆናል። በአውሮፓ እግር ኳስ ማህበር ከሚከናወኑ ሌሎች ወሳኝ ግጥሚያዎች መካከል የፊታችን አርብ ቤልጅየም ከቱርክ፣ ፈረንሳይ ከጣሊያን እንዲሁም ቅዳሜ ዕለት ስፔን ከቼክ፣ ክሮሺያ ከእንግሊዝ የሚያደርጓቸው ጨዋታዎች ይጠበቃሉ። በአውሮፓ እግር ኳስ ማህበር ግጥሚያ የተነሳ የእንግሊዝ ፕሪምየር ሊግና የጀርመን ቡንደስሊጋ ጨዋታዎች በሳምንቱ መጨረሻ ላይ አልተከናወኑም። በእንግሊዝ ፕሪምየር ሊግ ቀጣይ ጨዋታዎች የሊቨርፑል አጥቂዎች አሌክሳንደር ኢሳቅና ኮዲ ጋክቦ በነበራቸው የአውሮፓ እግር ኳስ ግጥሚያ መጎዳታቸው ለቡድኑ እጅግ አስቸጋሪ ነገር እንደሚፈጥርበት ከወዲሁ ተገልጧል። በርግጥ የስዊድኑ አጥቂ አሌክሳንደር ኢሳቅ ከሩማንያ ጋር ተጫውተው 2-1 ባሸነፉበት የአርቡ ግጥሚያ የደረሰበት ጉዳት መጠነኛ ነው ቢባልም በቀጣይ 3 የአውሮፓ እግር ኳስ ማህበር ግጥሚያዎች ለአገሩ ተሰልፎ እንደማይጫወት ተገልጧል። ኮዲ ጋክቦ በበኩሉም አገሩ ኔዘርላንድ ትናንት እሁድ ሰርቢያን 2-1 ባሸነፈችበት ጨዋታ ቁርጭምጭሙቱ ላይ ጉዳት እንደደረሰበት ተገልጧል። የኔዘርላንድ እግር ኳስ ፌዴሬሽን ዛሬ እንዳሳወቀው ከሆነ ጋክቦ ሕክምና እያገኘ ከመሆኑም ባሻገር ወደ ሊቨርፑል እንደሚያቀና ተገልጧል። አድማጮች፣ የስፖርት ጥንቅናችን በዚሁ ይደመደማል። ማንተጋፍቶት ስለሺ ነኝ። አስተያየት ጥቆማችሁ አይለየን። መልካም ጊዜ። ጤና ይስጥልኝ።
4: የዶቸቨለ የዕለተ ሰኞ ስርጭት እየተገባደደ ነው። ዋና ዋናዎቹን ዜናዎች በድጋሚ አቀርባለሁ። 7ኛ ቀኑን ባስቆጠረው የሰሜን ኢትዮጵያው ጦርነት በተለያዩ ከተሞች የበርካታ ሰላማዊ ሰዎች ሕይወት ማለፉን ነዋሪዎች ተናገሩ። የትግራይ የቴሌቪዥን ጣቢያ በድሮን መመታቱን የፈረንሳይ ዜና አገልግሎት ዘገበ። የኢትዮጵያ ፌዴራል ፖሊስ አባላት የኢትዮጵያ አየር መንገድ ሰራተኞችንና የአፍሪካ ሕብረት ታዛቢዎችን ጨምሮ 161 ሰዎችን ግጭት ካለባቸው የትግራይ አካባቢዎች ዛሬ ማስወጣቱን የዓለም አቀፉ የቀይ መስቀል ኮሚቴ በኢትዮጵያ አስታወቀ። በሽብርተኝነት ተከሰው በቃሊቲ ማረሚያ ቤት ታስረው የነበሩ አንዳንድ ፖለቲከኞችና ጋዜጠኞች አስጊ ወደ ተባሉ እስር ቤቶች መዛወራቸውን ቤተሰቦቻቸውና ጠበቃቸው ገለጹ። ሱዳን የኢትዮጵያን አማጽያን ትደግፋለች የሚለውን ክስ ውድቅ አደረገች። አድማጮች፣ የዛሬው ስርጭታችን ይህን ይመስል ነበር። ጤና ይስጥልኝ።